0: ቀዲም ፈቲው ፈስከዲ ትሪስ ሚኒት አሶም ቴገንዶኒ ትብህራ አቼ ጋዶ
1: አልጉን ሚንገ ፕሮግራም ተን ሀምጂፋ ዋጎቱን ድንግንስቴኒ ኪሪት ቁርአን ግዲ ቤ ተርጀማ ኪሪት ቁርአን ግዲ ቤ ተርጀማን ሚየዱ ግንስቴኒ ሱረቱ አል ኢምራን ሰቴገ ሳሊ ሳተሩን አያቱን ፈሻይግን እሱረቱ ሰቴገ ፈስቶልስ አብፈነ አያቱ ግኒየለ ተርጀማ ቢዳሉ ድባፋውኒ ዶክተር መሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله جي اسم فلم فشاغن مه